0: ምክንያት ባለመኖሩ ከሆነ ዩሮፕን ያስነ ደስተታ ነው ማርኩ ተነ ደስተታ ነው አንድ ደስተን ሳይን ቢጋስ ኖርማል ተሰምር ነው አሰም ኮሸሪ ዳኔ ነው ንግራና ቢጋስ ኖርማል ንገሩን ተሰምር ንግራና አንድ ኦሾማቲካይ ቢንቻይ ነው
1: ዱስሩ ፖታካ ፕሮቲን ቢሰምራማ ቸርደ ጋር ደግሬ አግሊ